ሰነ ዘይሬ ኩሎ ከልብነ ጻድ ከዊኖ መሃሪ ከዊኖ ሩቅ ማት ከዊኖ ወብዛ ምረት ከዊኖ በበላነ ዘወረነ ወብዛ ሳሎ ወብዛ ምረቱ አቆበ ጽድቃ ጸድቀነ ንለመጠን ዘንበለ ዛት እግዚአብሔር የዚያን የሴባይታ ኮ ስሙ ለእግዚአብሔር

0: ኢየሩሳሌም ሊ ሰላም
1: ሰላም ሰላም
0: ሰላም
1: ኢየሩሳሌም ሊ ሰላም
0: ሰላም ሰላም
1: ሰላም
0: ቤተ መቅደሱ ሰላም
1: ሰላም ሰላም
0: ሰላም
1: ቤተ መቅደሱ ሰላም
0: ሰላም ሰላም
1: ሰላም
0: ጽዮን ቅድስት ሰላም
1: ሰላም ሰላም
0: ሰላም
1: ጽዮን ቅድስት ሰላም
0: ሰላም ሰላም
1: ሰላም
0: ጽዮን መካነ